0: 그게 수 아릭 가르국
1: 에디
0: 아릭 가르주도 더 수레 아릭 가르주도 쳇가 더 수레 쓰지나 다사 거솔랑 거 아릭 때 만달라 특주 세트면 맞아 다치 대런 거 세꾼은 더 타올라잖아 다사 거 더근 거 개발라 더 타올라잖아 그게 또 동무 쳇 쓰지나 다 세종리 공경이나 특주고 진선 쳇가 더 세종리 공대잖아 그게 사거 덕구이노 야나 사거 쳇습니다 내가 내요 그 특주 거 개근대 오는 쟁거 아다 대급도 멍멍 총큰 것도 좀 많이 건 거기나 어 자사가 다른 거 걸근데 고물 쳤지 사정리 큰 것도 있고 아니와 나타니 자사가 개가 높았던 돈 오고 너무 걸겠죠 고이든 조지나 니 자사가 타이그노 토마 카타오도 아디와 존이 난다고 하나 니 개그 알한다고 너무 걸겠죠 제타디 가서 대급도 어찌 망뚱 것도 싶다 야나 사정리 큰 것도 싶다 스파이나 봐 Sambamulakani Sajang Gan Sanglin Gokurg Jujin Taush. Ta Achi Sajang Ganlin Gokurg Ganjag Kurganatu. Sachiga Ganjagandi Igi Nyo Nagama. Domu Kurg Yana Sajang Ganlin Gokurgni Angun Masin Nagama. Domu Kurganatu Antona Achi Sajang Din Tamchura Yana Mantun Pixitra Tachuina. Jalakani Sasan Noku Kochu Shepi Toni. Ta Achi Tumtum Gay Gun Kochu Shepi Gokurgan. Domu Ganatu Yotan Ensha Yana Chim Jayok. Sejong di kuantan, sejati kena juga. Mau, kuih juga ni lah. Sasa tu gitu ni, terka lah kau nama. Sasa gitu ni, siapa aja kau nama. Dua tahun gitu aja tu, naya, terkut dan dia udah kuantan sejati kena juga. Dengan orang ada, cie, tahu semua kau ni sih kau nama. Sasa gitu aja tu, cie tak cuci kau nama. Cie terang ke sih siapa, tahu mau. Sasa gitu, dengan gak kau kena tu ni lah. Sasa gitu, dengan gak kau kena tu ni, naku yang cie, sejong di kuantan, kumur angunan tak cuci kau ni, temu gak, kurem temu sih.
1: Re. Рецезон тартина тандэртавга засаг дагантан делаоны жожэз жэл ликун гэ тхчлэйна данди тхчук гэрэмбанд чэмузгэнина тикуни кабдазгина
0: эрэ ачи инди сасас толон кургэ нэг тхчу шэнкэн бу тхчу шэнкэн бу тана ачи жатун гэ тэндэстэрна кургэнди ликун сумьюк засаг дагын гэ кургэ а засаг дагын кургэн дэ таула тана кургэ жэн нуса ачи сажэн дудун гэ кургэ жатун дэмо динони чэзгэну чэзэн сэджинада Тхумыр, да, чи не гергі орды сасағы көрбеке мағыр. Не гергі сасағы дығылды тұрсуы мәтірі тачу, чи шыңырымда сажонлы күнгі ұңына тұрсуы мәтірі. Дәне чөзір дина, чи адевара, адевағы орды. Вела, кәйте зон кичігіне, адева нәңі кәйте дымуғы көрбі сасағы сонасың көрмейі ла, кәйте та зон рымбағы сажонлы күнгі тәкірті сасағы көрбенді дамжығы тұрсуы дейна жоқ. Кете зон ани ине, чимцеге зон ани го, паса соланга корги дамунгу тандахшон дарай капсу, ян зон ани го келтанады ойносынгы, ачи дэгэ кунга рымба, ачу чона кэ рымба рэла, кэ рымба гэм дэгэ сэжонли кунга да тэкэрта тэхчу ина жуку. Дэйната, ди ачи дэймэз да тэна, яна дэва жонг да тэна, дэгэ стаса соланга корги жодынды чады гэх капсу, горым чимыз гэли дэдан тэхчу ига узна, ту дому ачи чэн сэрдина да, кэргэ стаси чатхун кони сэжму. Toto omu chasipnya, diwa nani rarangu namdili buk. Yana sani rajingu chamzumli kong la sukpa, stasa gu dodumgu korgin rewali kong jali retang, damdugi. Damdugi da niga chi mayonzi, mayona da chi chasipnya da, di reyo gu jekik sajangu korgu dodumli kong aka, di rishi jayi di tanda chasipnya, chi sajang dayi chasipnya, shishirik uusi. Di chasipnya, nima dengu da da reyo li kong ti kargi da, чи сажин го дагын го корг жожин до ку тамай ми гышуга лан жок лан жи ти тамай и тон ну жиста рео ди конго чесетина да чи жожин го дженкин го нянде капси го останки тенки ну да дарда шо су су су дай хонта а ни ту чи сум го тек го сайг чоне чмо зре яна ngoma ge te ge ngoma ge sai ge chone chmo zre shu ni ga den khon chhu go da la sta ta tsang ti no ge jista chi ndambi ge na chok Achi zhong rinba ga sa zhong a zhong na chukka. Yana dreyo ka li kondai zhong na chukka, namdik na chukka. Kete namdik walong na, achi namdik ka yigay da hatang. Kete namdik mayong na ta, thomar cha sa zhina. Achi kik li sajang todak ka ndaga korga li kondi, kargi tafchuk samchir yigay zhiga zhong rinba ga sa zhong a shini. Zhong rinba ga sa zhong ka nyang tukni ta cha sa zhina. Teka ta tafchuk ka yigay da hatang na chukka. Dena ta, kargi ndamu ga tafchuk shaychu go gorim ga chola to na, зон рымбаг сежонат тона он кырги томр кырги лоджитик инжи бурела няму тона кырги чуаг тончик дэг шук дэн дага жок го куин жожна таса дэ тона шок кане дэ го шек кане тон го тамуг го кырги мыңыр го 긴코도 특수히 보래라. 근데 특수 많이 찾아서 영 단지가 막 자사가 소랑되고 싶어. 영 소랑만. 근데 선바모토는 쇼니가 그 도둠 그 수가 안 나고. 근데 근거 도둠이 뭐나 세고 도둠이 이제. 아니 세고 도둠이나 특니가 세고 도둠이나 답디 그래라. 너무 그거니 쳤지. 나자고. 지암물아 그니 쳤지나. 다 그게 자산도 놓고 특수 이누긴 지기 답나. 제초 그 밑에니 아 제목을 쳤을 때 흑진 되지 제초 된적 것이 와요 그렇게 쳤을 때 나가 잡고 제목을 쳤던 자칭들이 아저 동안 됐던데 아치 다섯 조는 그 거기 돈들는 놓고 탁 주고
1: 그지
0: 내가 아치 내 손에 딱 거는 게 누가 다섯 조는 그 탁 주셔 주고 걸음 다 들이라
2: 톰비 왕후 고 사미
3: 시급이 여정 없던 사미
2: 잠비 화끈 텐사미
3: 아마미 시와시사미
2: 청득전던도 무슨마 담님인
1: 레세종 테르티나 다 자사고 덩덩 들어오니 조제즈감 소나 다 조진도 샷득 있고니 철더니 다 돕득 쇼니기 판승그 다갑 통대지기 냠조고사 돈능 이고사 대진도 조제즈 샷득 이누근 곰직 왔음 차승데 딩 차니 다 딘 쳔무즈 고너리 달라 소칸데 담리오 그 자쳔무즈 나나 담비 쳔무 요너리 디코니 카다즈기나
0: 레레는도 마레 데고 딘나 촌나다 그게 쳔무즈 고너리 자사 그 소지젠데 아 다야 만소라 돈덕 마즈가 켄튼 마즈 엔데오 요나 쳔게 그게 딘라가니요 땡케 이조고 딘라가니 소나 제우 리쿵거 그게 도물 자사 조는 그 조진도 놓고 당내 이메이 레라 다사고 개건도 조진도 당내 이메인데 니마 등근나 탁주고 니마 등근나 탁주이노 그지스다 그렇게 쳐서지나다 돈등 등고니 나마 그러다 니마 뒤치 담바 그러라 니마 뒤치 담바 그러다 그렇게 쳐서지나다 아치 이 다사 조랑 그 돈등도 조나 사주주 이 니체스 그냥 담들라스 바이 니체스 그냥 탁주라스 바이 되고 이 값이 영 니마 뒤치 담바 조나 산이 가커들 조나 영 로지 그 한거 아마 동이 그런 게다 쳤었지만 니스는 명장 전부 있는 데 모습이 나요. 그렇게 내용이 공고 공을 맞대 리스트시대도 뒤인데 영 시간 나죠. 이 값은 영 쳤었지 아침 냠적 고사도 놓 쳤었지. 가사 졸는 그 내가 값 산도 전에 도지 오는 거 같아. 도지 오는 거 산도 전에 쳤었지 한다. 아디와 그 도덕 숙 니가 전에 테크트 다 치다 산도 놓고 키덕 놓고 쳤지. 아마 키 속에 속에 다시 이와 그때 고추이 쳤지. Tamu kekhaa saanyi nii maniang. Da chasga sa jina achi saasi kurga jatum nangni xe zhugno. Kekhaa tachud maayi kongga angnanga da saasan da sira vachu tangna ma chugo. Di saasa ngonda sira jamna ma chugo. Di toko shagraa laasukpaa ginda ga rikchi laasukpaa yonanda sagraa dolaga na ma chugo zi. Achi chongun chanchin ginda ga saasa kurga ginda ga jatum nangni ra tanda yizhugo. Achi saasi kurga jatum nangni ra tanda yizhugo. Da kaitan da ga dhiglam laasukpaa maasu meyansa अच्छे चोंगल सांचिंग गंदेव कंदी ताकि कुर्ग चाहतम नानी हो जेव के सांसा जो तोड़ दक्कर शुक्र सजों लिखूंग करके चकरा ला सुपाया ना करके दिखे तो तोलोगे नो गते शेरल हासू तं याना अरमकुं माकुं तरह ता चल सकती ना करके चमचे जग जोग दमुग तक्षुला सुपाया ना चुक तो मास्टो कोई तारो अच्छे देशों तो तुम के चेचुक चाहतम तना अच्छी यहाँ दीवानी का दमुग चखा ला चेचुक दिनजे कुकुरा नोचुन दिदान से अच्छी दी को नोचिया
1: རེད་ཚེ་ཟོང་ཐར་དེ་ན་ད་ཏ་ཏ་ས་གི་ཟོལ་ལང་གི་ནམ་པ་གི་ཆ་ནི་ཤ་ན་ཆུ་རེ་གུང་ན་བྱ་གོ་ཁ་ད་ནམ་པ་མན་ད་བ་གང་མང་གི་ཡོ་ཁ་རེད་ད་ད་ད་ཧོན་ཆིལ་ཏང་བདར་ན་མན་ད་ས་གུ་ནོ་ཡང་ན་ཅིག་ཏང་ཁ་ཁ་སར་ཏོ་ཤོང་ཨ་ཟུན་ཆུ་གུང་དམུ་གི་ནང་ཚ་ཚུ་གུང་ན་ད་ཏ་ས་གི་ཁ་ཁ་སམ་མ་རང་ལ་ཏང་རིལ་ད་ཏང་ཡང་ད་ཏ 마음인데가 먹이다 땅이 휘란 코리 아랑가 뻔 총아당 파미랑가 자사가 다근다 쏘고니 너무가 니슬랭 지그레니리 지 고지를 그지 요크테나 단더스타와가 나마라 먹과 하르송가 웹트그스감 소나 답시랑 코리랑가 유가 하미랑가 자산다가 그게 다근다 요니나 메니나 양나 땜즈가 자시 카습가 마음인데 롱출레 주가 개근다 요니나 메니나 디코니 주 갑다지나
0: Rerenman, dee corny, that you're in the move Kuranachi, Tiratik, get in the move with Jose Titanation. Tomerchas, Dinachi, Hijizono, Sasag, the Putus in Yatago. Daurochi, Sajangu, Korgun, the Gustasa, the Taul of Sonakri, a chingant only Kuga. A demo, Mansur Kavich's agenda, a devagalanitan, Gans only. Gana Lantan, Gana Lantan, you catch the Sasa Sergun and Dirt, Chimson and the Nishik Jonoma. The Chimson and the Chinese young gems. Deep of Sotacha said, Get it to a dewa and the number yinning. Yana to Chimson the number yinta because when they start Sunday, said in a costume to a ranchalas by Yoko. Young Chimson said, Boon, do Jacob in Italiana, could be two gems and Sandal or is it, could be Chimtu Terra. A chisajan gets on the Yigla Cationa. Oh, Chimtu, they tuna you know with Chimson, the Nyet Sami Duchess. Sajan and Gaston is what it is. The Dutchess said, Machine the Poon de Toman, Kirgay, Majig, Chimtunda Harakurio May. The Nature said, Dakirgay, Tajan, D, Gaston, D, Kapsikri, New Yome. Dutchess of Jenz of Susri. Kitty, Dakis, Nin the Mason, Tafag, Kasu, Gurmu, Chachu, Apag, Arambag, Lanara Chachuoku, and Kirgi Novo Lanara Chachuoku. That is Kagin as well. Apag, Arambag, Kasuku, a Gurmutu. Kinzinkan Tampu Niwa, Sambazi, Girls of Morilla, Kinzinkan Batumutuna, Hamatan, Wachu, Zada Kirilla. Kazin, Wachim Bichani, Tegasta Kasuk, a Gurumu Shoni, Kirkitoni, Majuku, Zambag Shoni, Musuk, and Sutra, and the Antuku.
1: Really? Jachum Hivia. Raises on Tertina, Terang gets Hambani, Jatum Hivia gets Hambandina. Takuni Shepherd, Sasandim Tunjina, Dokamon Suman Chekizg, Datunchin Swag, Restin Sug, Chirok, Tishang, Tajik Sasag, Keren said Jo Dagan said Jiana, Sasag, Kuchuk Shondani, Jimanura, Manchukayana, Chamtang Tambaz Gyonjund, Shigachemburi, Tishangata, Jima, Nazi Jachiron Romans, Satan Sigina, Rangata, Sasag, Dagan said Jo, Keren said Jo, Yana Sasi, Kuchu Travichuk, Mitam Dani, Jim Jogosa, Yana, Tornagosa, Kantersgok, Tikonichi Kabdazgina.
0: Тэр тэр дэг хург сасаа хург тондого тона ачи шиг мансхурка тонара кэрги ди чимсонго жинэрс гэрэ тэн нададан ди гоччук кушгны ё ням жогоса тэни кэгэн дэвэ чу тонгэс ё чэсэ дя ням жогоса тэмзэк тэ томоола гэнэ ачи тасма гонэ шинно сасаа хург гочжэ гэнэ дэг шогны зонрэн бара шар рэн бага чэсэ дя тэрчук гэн жигэн дэр тэрчук гэн жигэн дэн дэ тона чэсэ дя та мансхуа тона ачи санд сэг индэг
1: I was like,
0: Mansuatuna take a costume to Keranto Yoga. The letter costume to Keranto Matumenata, Totomo, Sasan and Yosunik. And Yamu, Sasa Tony Chesadina, Tumtum gave it to me, Stolokinama. Yana Chesadina, Sasa, Shansa Jerjinama. The most I will get Tungu Shasun, San and Liminik. But I will not say Rambani Mura, Songunga Sachatunaya, Chindi, Shishuki Kunga, Chapunga Tixiri, Sasa Keranda, Nobatan Tazi, Shistigi Ditan. Ничего чим чекэртэн дэму жохыра окрела. Дэвэтэсэ ачу мацхочна. Гоччусэ дикэпс чэндэн тэмбигуни гоччуй.
1: Тэни
0: он тасма ачи гониш ёну чу кэгэян сочуй. Гэдэ хуйн жотна. О чу джекэк кэшэнуг засаг сайгдуг. Тэ не гэртэн адива жон тэмунг адагзон идэтэн кэгэян ано татантан. Тэс ён ачи сасаг кургчатмасна. Ён ачи жатмуг дик кург кэгэян сочуй. Нэ таулатна да ачи тасма гониш ёну. Сасаг кург
1: Kiranta, тарклуу авшиглуура бичичип тарклуу агаанжг цайнгара сонмрын чинэ нин лесэндэм сонгын шаанчин дан и сэтэм эн ханкын гөрөг рүвшини нян канан ба нэр кэпсэв дэму
4: нацу стима цэнэзэн сачм нацу тэн нямдэ юу
5: зачм чи нацу дэтэн нан цардун жонгөр сонгчүв шэжин юу

어디나 다 타쳐 되는 그 저기 드긴지 그 참바 청운데가 나시 조일 되는 그 저기 드긴지 그 참바 청운데가 나 아직 공능 오출로 시슨 바다를 정오스 공청 그 런즈 그 능니 도리지마 청청 런 초시 그 런노가 토근 그 미특세니 렌 헤모시 그 드시요 다지다가 야 디나 토머치 토근 그 미특세 그노가 렌 헤몬디 년주일 Тэгэ ханчини дэрэн чоки тэгэнжэргэ цамба чонда жили арынгэ лэнгэкэн жэнтэн омжизири жадэгшиё кэнгэ жобо чончон юнаян ди дартани тэ ди цэ дамзэн да дэнгэ линсэн татэн кэнгэ капэрдэн юнрэ гарсэшэ линсэн татэн кэнгэ капэрэн чэн тэгэ дэнчэ тэгсэм ниргэ сэмдэн арынгатэн тэгэ дэнчэ тэгсэм ниргэ сэмдэн тэгэн я дина Tumarachi thorgan ga metuk sergono ga alen hemun de ronyong thangshik sya. Alen hemun da ga yin chupo chongchong so ga gaya na.